የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 25 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒየትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽፈት ቤት ማስታወቁን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ብፁዕ ካርዲናል ማቴዎ ዙፒ የአሲዚው ቅዱስ ፍራንቺስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ በወንድማማችነት ፍቅር ሰላምን መገንባት ያስተምረናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 24 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በእግዚአብሔር ምህረት ላይ በማሰላሰልና የአሲሲው ቅዱስ ፍራንቺስኮስ ረፍት 800ኛ ዓመት በማስታወስ ባሰሙት ቃለ ምዕዳን ምእመናን ለሰላም እንዲጸልዩና በሕዝቦች መካከል አንድነትንና ስምምነትን እንዲገነቡ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ባሰሙት ቃለ ምዕዳን እግዚአብሔር ሕይወታችንን ፈጽሞ አይጥልም ሲሉ ተናግረው፣ እንዲሁም መገለልና አመፅ የእግዚአብሔርን የማዳ

እሱ በርካታ ጭካኔዎች ላይ እንድናስላስል ቢጋብዘንም የክርስቶስ ትምህርት ግን የአብን እጅግ ታላቅ ምሕረት ያሳያል ሲሉ አስገንዝበዋል። እግዚአብሔር ወሰን በሌለው ፍትህ ክፋትን ወደ ቤዛነት እንደሚለውጠው ይህም ኢየሱስ ክርስቶስ ባስታወሳቸው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ በሚለው ጭብጥ ውስጥ መገለጹን ተናግረው የተናቀና የተጣለ ነገር ሁሉን ነገር የሚደግፍ መሠረት እንደሚሆንና በዚህ መንገድ እግዚአብሔር ታሪክን እንደሚመራና በወደቅን ጊዜ ሁሉ ሊረዳን እንደሚመጣ አስረድተዋል። ወደ ወይኑ እርሻ ምሳሌ የተመለሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ምሳሌ ቤተ ክርስቲያንን እንደሚወክልና ምርጫዎቻችን ቤተ ክርስቲያንን መገንባት ወይም መጉዳት እንደሚችሉ አስረድተዋል። የቅዱስ ፍራንችስኮስ ረፍት 800ኛ ዓመት በማስታወስ እንደተናገሩት ቅዱስ ፍራንችስኮስ ቤተ ክርስቲያኑን እንዲጠግን የቀረበለትን የኢየሱስ ክርስቶስ ጥሪ በመቀበል በጌታ የወይን እርሻ ውስጥ ፍሬያማ ሥራ የሠራ ትጉህ ሠራተኛ እንደነበር አስታውሰዋል። ቅዱስ ፍራንችስኮስ በተሰቀለው ሰው ተመስጦ የራሱን ሕይወት በክርስቶስ ላይ መገንባት ድህነቱን፣ ደስታውንና ስቃዩን እስከ መጋራት ድረስ መካፈል መጀመሩን በማስታወስ ለሁሉም ያለው ልባዊ ጸሎትና ልግስና ቤተ ክርስቲያንን ለማሻሻልና እንደ እውነተኛ ቅድመ ሁኔታ ብህትናውን ለተጋሩት የመጀመሪያዎቹ ምዕመናን ምሳሌ እንዳደረገው ገልጸዋል። ቅዱስ ፍራንችስኮስ ቤተ ክርስቲያንን የጠገነው በኢየሱስ ክርስቶስ በማመኑ ነው ብለው መለያየትን በወንድማማችነት የፍቅር ምስክርነት ፈውሷል ብለዋል። የቅዱስ ፍራንችስኮስ ቸርነት ከ800 ዓመታት ጀምሮ ፍሬ ማፍራቱን ቀጥሏል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀጥለውም ይህም በታላቁና ሕያው በሆነው የፍራንችስካውያን ቤተሰብ ውስጥና መንፈሳዊ ውርሳቸው ለእግዚአብሔር ሕዝብ በሚያቀርቧቸው ብዙ ስጦታዎች ውስጥ በግልጽ እንደሚታይ አስረድተዋል። ቤተ ክርስቲያን ፍራንችስካዊ የኢዮቤልዩ ዓመት በምታከብርበት ወቅት ምዕመናን የሰላም ስጦታን በጽናት እንዲጠይቁና በሕዝቦች መካከል ስምምነት ለመገንባት ራሳቸውን በቅንነት እንዲሰጡ ጋብዘዋል። ይህንን ሥራ ለእመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት የመልአክ እግዚአብሔር ጸሎት ከማቅረባቸው በፊት በፖምፔዩ የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ከተሰበሰቡት ምዕመናን ጋር መንፈሳዊ አንድነትን በመፍጠር ቃለ ምዕዳናቸውን አሰምተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ጦርነቶችን ማቆም ከበላይነት አስተሳሰብ መውጣትን እንደሚጠይቅ አሳሰቡ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር ባደረጉት ሰፊ ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ በመውጣት ወደ መሠረታዊው ሰብአዊ እሴቶች መመለስ እንደሚያስፈልግ አሳስበዋል። ብፁዕ ካርዲናል ፔትሮ ፓሮሊን ለሪፑብሊካ ከተሰኘ የጣሊያን ጋዜጣ ጋር መስከረም 24 2019 ዓ.ም ባደረጉት ሰፊ ቃለ መጠይቅ በዓለም ላይ በግጭትና በሁከት የተጎዱ የተለያዩ አካባቢዎች ሁኔታን በመዳሰስ የጋዛ፣ የዩክሬንና የኢራን ሕዝቦች መከራ ውስጥ እንደሚገኙ ተናግረው ዩክሬን ራሷን የመከላከል መብት እንዳላት አስረድተዋል። ብፁዕ ካርዲናል ፔትሮ ፓሮሊን ከኒውዮርክ የተባበሩት መንግሥታት ጠቅላላ ጉባኤ ከተመለሱ በኋላ ባደረጉት ቃለ መጠይቅ ጦርነቶችን ለማቆም ከተፈለገ ከበላይነት አስተሳሰብ መውጣት እንደሚገባና የመበላለጥ ስሜትን ማስወገድ እንደሚያስፈልግ በድጋሚ አጽንኦት ሰጥተው ተናግረዋል። ስለ ባለ ብዙ ወገን ትብብር ቀውስ በማሰብ የተናገሩት ብፁዕ ካርዲናል ፔትሮ ፓሮሊን በእርሳቸው እይታ ይህ ቀውስ በተባበሩት መንግሥታትም ጭምር በግልጽ እንደሚታይና ሰፊ የተስፋ መቁረጥ ስሜት እየፈጠረ እንደሚገኝ ገልጸው ሆኖም ወደ ዓለም አቀፍ ሕግ መርሆች ለመመለስ የቀረቡ ተደጋጋሚ ጥሪዎች ከስብሰባው ይዞ የወጡት አንድ አዎንታዊ ገጽታ መሆኑን አስረድተዋል። ይህ ሊሆን የሚችለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ላይ እንዳሰመሩበት መሠረታዊ የሰው ልጅ እሴቶች በዓለም አቀፍ ደረጃ እንደገና ሲተገበሩና በዓለም አቀፍ ጉዳዮች ውስጥ የተሳተፉት በሙሉ የፖለቲካ ቁርጠኝነታቸውን ሲያረጋግጡ ብቻ ነው ሲሉ አብራርተዋል። የጋራ መተማመን መጥፋት የዚህ ቀውስ ዋና መንስኤ መሆኑን ገልጸው የታደሰና ለዓላማው የሚመጥን የባለብዙ ወገን ትብብር ሥርዓትን መገንባት የሚቻለው የአሁኑን መዋቅሮች ውጤታማነት በተለዋዋጭ ሁኔታዎች ውስጥ መገምገም የሚችል ቀጣይነት ያለው የማሻሻል ሂደት ብቻ ነው ሲሉ ተናግረዋል። ትኩረታቸውን በባሕረ ሰላጤው አገራት ላይ ያደረጉት ብፁዕ ካርዲናል ፔትሮ ፓሮሊን በተለይም ሲቪሉ ማኅበረሰብ ለሚከፍለው ዋጋ ከፍተኛ ስጋት እንዳላቸው ገልጸው ንግግሮች ዘላቂ መፍትሄ ማምጣት ባለመቻላቸው ቀጥተኛ ያልሆኑ ግንኙነቶች አዲስ ዕድል ሊከፍቱ እንደሚችሉ ተስፋ በማድረግ ሁኔታውን በቅርበት እየተከታተሉ መሆናቸውን ተናግረዋል። በጋዛ እጅግ አስቸጋሪ የሰብአዊ ሁኔታ ላይ ያላቸውን ስጋት የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ወደ 1000 የሚጠጉ ተማሪዎችን የሚያስተናግደው የላቲን ፓትርያርክ ትምህርት ቤት እንደገና መከፈቱ ተአምር ነው ሲሉ ገልጸው ይህም ቤተ ክርስቲያኗ ለሁሉም ሰው ልታቀርበው የምትፈልገው የተስፋ ምልክት እንደሆነ ያስረድተዋል።
የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ዩክሬን ውስጥ ማብቂያ

0: ይለው እውነተኛ አሳዛኝ ክስተት እንዳለ በመናገር እየቀረበ ያለው ክረምት ስጋታቸውን እንደጨመረው ገልጸው አንድ ህዝብ ራሱን የመከላከል መብቱን ሊነፈግ አይችልም ሲሉ አስገንዝበዋል። እንደዚሁም ቅዱስ መንበር ጠላትነትን ማስቆም አስፈላጊ መሆኑን እንደምታምን የገለጹት ብፁዕ ካርዲናል ፔትሮ ፓሮሊን ፈጣን ሁሉን አቀፍና ውጤታማ የሆነ የተኩስ አቁም ስምምነት ለማሳካት የታለሙ እያንዳንዱን ተነሳሽነቶችን እንደምታበረታታ በድጋሚ ተናግረዋል። የቅዱስ መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በቃለ ምልልሳቸው ማጠቃለያ ቫቲካን በማንኛውም መንገድ ለመርዳት ፍላጎት እንዳላት በማረጋገጥ ንጹሐን ሰዎች እየተገደሉ ባሉበት በዚህ ወቅት ለዓለም አቀፍ ሕግ ተገዥ መሆን እንደሚገባ አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሮም የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት እንደሚከበር የጥበቃው ጽሕፈት ቤት አስታወቀ። እንደ ጎርጎሮሳውያኑ በ1527 ዓመተ ምሕረት በተካሄደው ደም አፋሳሽ ጦርነት የቀድሞው ርዕሰ ሊቃነ ጳጳሳት ቀለሜንጦስ ሰባተኛን ለማዳን ሲሉ የተሰዉ የስዊስ ዘብ ጠባቂዎች 500ኛ ዓመት የሚከበር መሆኑን በቫቲካን የሚገኘው የጳጳሳዊ ዘብ ጠባቂዎች ጽሕፈት ቤት አስታውቋል። በሮም እንደ ጎርጎሮሳውያኑ በ2027 ዓመተ ምሕረት የሚከበረውን ልዩ መታሰቢያ ዓመት ምክንያት በማድረግ ጳጳሳዊ የስዊስ ዘብ ጠባቂዎች በስዊዘርላንድ ብርግ ከተማ በሚካሄደው ጉባኤ በሚቀርብ ታሪካዊ የሥነ ጽሑፍ ዝግጅትና በዙሪክ በሚከበረው የጽደይ በዓል ላይ ለመሳተፍ ዝግጅት ላይ እንደሚገኙ ታውቋል። በግንቦት ወር በቫቲካን ውስጥ ልዩ ልዩ ዝግጅቶች እንደሚቀርቡ፣ ከእነዚህ መካከል በብርሃን የሚሰሩ የጥበብ ትርኢቶች፣ የዘብ ጠባቂዎች ታሪክ የሚገልጽ የመጀመሪያ ፊልም እንደሚቀርብና መንፈሳዊ ጉዞ እንደሚደረግ ዋና አዛዥ ግሪፍ ገልጸው በዝግጅቶቹ አማካኝነት የዚያን ጊዜ እሴቶች ዛሬም መኖራቸውን ማሳየት እንደሚፈልጉ ገልጸዋል። የታማኝነት፣ የአስተማማኝነት፣ የሙያዊ ብቃትና የአብሮነት ዘላቂ እሴቶች የሚለው የሮም ከተማ ወረራ 500ኛ ዓመት መታሰቢያን ለማክበር የተመረጠ ጭብጥ ሲሆን እንደ ጎርጎሮሳውያኑ በግንቦት 6527 ዓመተ ምህረት በተካሄደው ጦርነት ላይ በቫቲካን የሚገኙ የስዊስ ጠባቂዎች የቀድሞ ርዕሰ ሊቃነ ጳጳሳት ቀለሜንጦስ ሰባተኛን በልዩ ጀግንነትና በማያወላውል ታማኝነት ከአደጋ የተከላከሉ ሲሆን በጦርነቱ ወቅት 147 ጠባቂዎች ሕይወታቸውን ሲያጡ 42 ባልደረቦቻቸው ርዕሰ ሊቃነ ጳጳሳቱን ወደ ካስቴል ሳን አንጀሎ በመሸኘት ደህንነታቸውን ማስጠበቃቸው ይታወሳል። እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት በሮም የተካሄደው ወረራ በታሪካችን ውስጥ እጅግ ወሳኝ ከሆኑ ክስተቶች አንዱ ነው ያሉት በቫቲካን የስዊስ ዘብ ጠባቂዎች አዛዥ ኮሎኔል ክሪስቶፍ ግራፍ በመግለጫቸው መታሰቢያው ለመሥዋዕትነት መዘጋጀትን የሚያስታውስና የቀድሞ ዘብ ጠባቂዎች ታማኝነት የሚያንጸባርቅ መሆኑን እንዲሁም የዚያን ጊዜ ሴቶች ዛሬም ድረስ መኖራቸውንና ለርዕሰ ሊቃነ ጳጳሳቱ በሚሰጠው አገልግሎት ውስጥ የጠባቂዎቻቸው ተልዕኮ የሚቀርጹ መሆናቸውን ለማሳየት እንደሚፈልጉ ገልጸው መጪው የጎርጎሮሳውያኑ 2027 ዓመተ ምህረት ክብር የተመላበት መታሰቢያ መስተጋብርና የምስጋና ዓመት መሆኑን ኮሎኔል ክሪስቶፍ ግራፍ ተናግረዋል። የመታሰቢያ በዓሉ ዝግጅቶቹ እንደ ጎርጎሮሳውያኑ ጥር 26 2027 ዓመተ ምህረት በስዊዘርላንድ ብርግ ከተማ በሚካሄደው የታሪክ ተመራማሪዎች ጉባኤ ላይ እንደሚከፈቱ ታውቋል። በመግለጫው መሠረት በወቅቱ የተከሰቱ ፖለቲካዊ፣ ወታደራዊና ሃይማኖታዊ ክስተቶችን እንዲሁም ውጤታቸውን እንዲሁ መታሰቢያነታቸውን፣ ኃላፊነታቸውን እና አፈታሪካዊ አመለካከቶችን የሚዳስስ ስነ ጽሑፍ ይፋ እንደሚደረግ ተገልጿል። በቫቲካን የሚገኙ የስዊስ ዘብ ጠባቂዎች ከዙሪክ ከተማ የሙያ ማኅበራት ማዕከላዊ ኮሚቴ በቀረበላቸው ግብዣ መሠረት ከሚያዝያ 8 እስከ ሚያዝያ 19 2019 ዓ.ም ድረስ በተዘጋጀው በዙሪክ የጽደይ በዓል ላይ የሚሳተፉ ሲሆን በዓሉ በሮም ወረራ ወቅት ማለትም እንደ ጎርጎሮሳውያኑ በ1527 ዓመተ ምህረት የጥበቃ አዛዥ የነበሩት ካስፓር ሮስት ሕይወታቸውን ያጡበት ታሪካዊ ትስስር ሊጎላ እንደሚችል መግለጫው አስታውቋል። የበዓሉ የመጨረሻ ቀናት በቫቲካን ውስጥ ከሚያዝያ 27 እስከ ሚያዝያ 29 2019 ዓመተ ምህረት ድረስ የሚከበሩ ሲሆን ዝግጅቱ ላይ የሚቀርብ የማታ ጸሎትና የወደቁት ዘቦች የሚያስታውስ አዲስ የመታሰቢያ መርሃ ግብር ይፋ በማድረግ በቅዱስ ጴጥሮስ ባዚሊካ ውስጥ መሥዋዕተ ቅዳሴ እንደሚቀርብ ታውቋል። በቅዱስ ጴጥሮስ አደባባይ የተዘጋጀው ሥነ ሥርዓት የአዳዲሶቹ ዘብ ጠባቂዎች ቃለ መሐላን፣ የስዊዘርላንድ አርቲስት ጌሪ ሆፍስቴር የብርሃን ጥበብ ትዕይንትን፣ የቤተ ክርስቲያን ተወካዮችን፣ የፖለቲካ ባለሥልጣናትን፣ የሲቪል ማኅበረሰብንና ሰፊውን የስዊዘርላንድ ዘብ ጠባቂዎች ቤተሰቦችን የሚያሳትፍ ተጨማሪ ዝግጅቶችን እንደሚያካትት ታውቋል። በነሐሴ 29 2019 ዓ.ም የቀድሞው የስዊዘርላንድ ዘብ ጠባቂዎች በስዊዘርላንድ አይንስደልን ብሔራዊ ጉዞ የሚያካሂዱ ሲሆን ከሃይማኖታዊ በዓላት በተጨማሪ ፕሮግራሙ ለመታሰቢያው ዓመት የተመደበውን የዓለም የፊልም ፌስቲቫል መክፈቻ ሥነ ሥርዓትንና የብርሃን ጥበብ ትዕይንትን እንደሚያካትት ታውቋል። ጳጳሳዊ የስዊዝ ዘብ ዋና ዓላማ አንድ ታሪካዊ ክስተትን የደንብ ልብስንና ለዘመናት ያህል የጥበቃ አገልግሎትን በጥልቀት ለመረዳት የስዊዝ ወጣት ወንዶች በቫቲካን እንዲያገለግሉ ለማበረታታትና ስዊዘርላንድ ከተቃውሞና ከበለጸገው ወግ ጋር ያላትን ዘላቂ ግንኙነት ለማጉላት ያለመ ነው ሲል ደምድሟል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የአሲሲው ቅዱስ ፍራንቺስኮስ ጦርነት የእኛ ዕጣ ፈንታ አለመሆኑን ያስታውሰናል ሲሉ መናገራቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ብፁዕ ካርዲናል ማቴዎ ዙፒ የአሲሲውን ቅዱስ ፍራንቺስኮስ 800ኛ የሞት ዓመት ለማስታወስ በተደረገው መስዋዕተ ቅዳሴ ላይ በማይረባ አምባገነናዊና አታላይ በሆነ የስልጣን ባህል ለመፈተንና ለመማረክ ዝግጁ በሆንበት በዚህ ወቅት እንዲሁም ከፍተኛ የኢኮኖሚ ፍላጎቶችና ብሔርተኝነት በተስፋፋበት በአሁኑ ወቅት ሰላም ከእኛ እንደሚጀምርና ብቸኛው የወደፊት ዕጣ ፈንታችን እንደሆነ ጠቁመው ወደፊት ለመራመድ እጆቻችንና ልቦቻችንን ከጦር መሳሪያ ማጽዳት እንደሚገባ አሳስበዋል። ሰላም እውነተኛ ሰላም የሚሆነው ሁሉንም ሰው ሲያካትት ብቻ ነው ያሉት የጣሊያን ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ማቴዎ ማሪያ ዙፒ በመስዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ከዘመናት በፊት እንደነበረው ሁሉ ሰዎች ዛሬም በአሰቃቂ ጦርነቶች እየተሰቃዩ እንደሚገኝ ጠቁመው ሰላምን ለማስፈን ሁሉም የበኩሉም ድርሻ እንዲወጣ አሳስበዋል። እንደ አውሮፓውያን አቆጣጠር ጥቅምት 3 ቀን 1226 ዓ.ም በፖርቱኑካላ ያረፈውን የቅዱስ ፍራንቺስኮስን 800ኛ ዓመት ለማስታወስ በአሲሲ ከተማ የተካሄደው መስዋዕተ ቅዳሴ ላይ ከብፁዕ ካርዲናል ዙፒ በተጨማሪ በበዓሉ ላይ የተገኙት የአሲሲው ጳጳስ ብፁዕ አቡነ ፌሊስ አክሮካ፣ የተለያዩ ገዳማዊት አገልጋዮችና በአሲሲ ጳጳሳዊ ባዝሊካ የቅድስት መንበር ተወካይ ብፁዕ ካርዲናል አንጀል ፈርናንዴዝ አርቲሞን ተገኝተዋል። በቅዱስ ፍራንቺስኮስ ባዝሊካ ውስጥ በተካሄደው መርሃ ግብር ላይ የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላን ጨምሮም ከመላው ጣሊያን የተውጣጡ የተለያዩ ተቋማት ተወካዮችና በርካታ ምዕመናን የተገኙ ሲሆን የቦሎኛ ሊቀ ጳጳስና የጣሊያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ዙፒ የአሲሲን ቅዱስ ፍራንቺስኮስን ሲገልጹ የክርስቶስ ሕያው ምስል በደስታ የተሞላ እንዲሁም የፍጥረትን ሰብአዊና መለኮታዊ ውበት በዝማሬ የገለጸ የሕይወት ገጣሚ በማለት ገልጸውታል። ወንድም ፍራንቺስኮስ ዛሬም ድረስ እጅግ አስፈላጊ ሰው ሆኖ መቀጠሉና ሰዎች አሁን ካለው ነባራዊ ሁኔታ በተቃራኒ እንዲቆሙ እርቅን እንዲያጎለብቱ የሚያነሳሳ ቅዱስ መሆኑን የተገለጸ ሲሆን ይህንንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ነሐሴ ወር ወደ አሲሲ ባደረጉት ሐዋርያዊ ጉብኝት ወቅት ይህንን ማስታወሳቸው ተነግሯል። ብፁዕ ካርዲናሉ እንደገለጹት ቅዱስ ፍራንቺስኮስ የእግዚአብሔርን መገኘት እንድናስተውል በተለያዩ ሁኔታዎች እንደሚያግዘን ጠቁመው የአምላካችንን ፍቃድ እንድንፈጽም እንደሚያበረታታን፣ በእርሱ ፍቃድ መሠረት ጠላትን ቢሆን እንኳ ማንም ሰው አይጠፋም ብለዋል። ካርዲናሉ በመቀጠልም የፍጥረታት መዝሙር የተሰኘውን ዝማሬ በማስተጋባት ከልብ የመነጨ የምስጋና ቃላትን ያቀረቡ ሲሆን ወንድም ፍራንቺስኮስ ሰላምን መስጠቱትና ሰላም ፈጣሪዎች እንድንሆን ማስተማሩን በመቀጠሉ እንዲሁም ግጭት፣ ጥላቻና አለመግባባት ባለባቸው ቦታዎች ሁሉ ሰላምን ስለሚያመጣ ምስጋና ላንተ ይሁን በማለት አምላክን አመስግነዋል። ብፁዕ ካርዲናል ዙፒ በዚህ ዘመን ያለውን አስጊ ሁኔታ አስመልክተው እንደተናገሩት በኃይል ላይ የተመሠረተ ጨዋነት የጎደለው አምባገነናዊና አታላይ በሆነ የሥልጣን ባህል ፈተና ውስጥ እንደምንገኝ ጠቁመው ይህ ልማድ በተሳሳተ አመራር ግልጽና ግዙፍ የሆኑ ኢኮኖሚያዊ ጥቅሞች፣ ሀገራትን በሚያወድሙ የብሔርተኝነት አስተሳሰቦች እንዲሁም አንድ የሚያደርገንን ነገር ከመፈለግ ይልቅ ጠላትነትን በሚፈጥሩ ዘመቻዎች የሚቀጣጠል እንደሆነ አስረድተው ይህ በመሆኑም ወደፊት ለመራመድ የሚያስችለው መንገድ እጆቻችንና ልቦቻችንን ከጥቃት መሳሪያዎች ነፃ ማድረግ ብቻ ነው ብለዋል። ትሑቱ ፍራንቺስኮስ በጨዋነትና ያለምንም ትዕቢት የሀያላንን ትዕቢት ማዋረድ የቻለ ሰው እንደነበር የገለጹት ካርዲናሉ እምነቱ በአንድ ሰው ላይ ያነጣጠረ ሳይሆን ለሁሉም ሰው ባለው ፍቅር ስለሆነ እሱ ከሁሉም የሰው ዘር ጋር መግባባት ይችላል ያሉ ሲሆን የላይላዩን ነገር መከተልም ሆነ ለመልክና ለውጫዊ ገጽታ መገዛት ያልሆነው የእርሱ ትሕትና ዋናውና አስፈላጊው ነገርን ያዘለ መሆኑን ገልጸው ይህ ትሕትና ሕመምንና አስፈሪውን ተስፋ አስቆራጩን የሞት ጨለማን እንኳ ሳይቀር በዓይን የማይታየውን ሁሉንም ነገር የሚያሳይ እውነተኛ ውድና ብሩህ የሚያደርግ ነው ብለዋል። ቅዱስ ፍራንቺስኮስ ሊከተሉት የሚገባ ብቸኛ ዓላማ የሰላምና የፍትህ ዓላማ ሆኑን ያስታውሰናል ያሉት ካርዲናሉም ምክንያቱም እያንዳንዱን ትክክለኛ ዓላማ ለማግኘትና ለመከላከል የሚያስችሉን እነዚህ ብቻ እንደሆኑ ጠቅሰው ጦርነት የእኛ ጣፈንታ ሳይሆን ሰላም የሚጀምረው ከእኛ እንደሆነ እና ብቸኛው አማራጭም ይህ እንደሆነም አመላክተዋል። ቅዱስ ፍራንቺስኮስ የሀገራት መሪዎች ሰላምን እንዲመርጡ በማሳሰብ ይጽፍላቸው እንደነበርም የጠቆሙት የጣሊያን ጳጳሳት ጉባኤ ፕሬዝዳንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ ስቃዩ እጅግ ከፍተኛ ስለሆነ የሚባክን ጊዜ እንደሌለ ጠቅሰው ይህ ከፋፋ የሆነ ኃይል መፍትሄዎችን ማግኘት ይበልጥ አስቸጋሪ እንዲሆን እንደሚያደርግ፣ አእምሮን እንደሚያታልል፣ እንዲሁም ከውይይትና ከሕግ የበላይነት ይልቅ በጦር መሳሪያ አማካኝነት ሰላምን እናገኛለን ብለን እንድናምን እንደሚገፋፋ አስረድተዋል። ይሁን እንጂ ሌሎችን ባለጸጋ የሚያደርግ ነገር ግን እሱ ራሱ ድሃ የሆነው የወንድም ፍራንቺስኮስ መልእክት ዛሬም እኛ ዘንድ እንደሚደርስ፣ ይህም ፍቅር ካለን ሁሉም ነገር የእኛ ስለሆነ እርካታን የምናገኘው ቁሶችን በመያዝ ወይም በመሰብሰብ ሳይሆን በመስጠት ብቻ እንደሆነ ግንዛቤው እንዲኖረን ይረዳናል ብለዋል። ብፁዕ ካርዲናል ዙፒ እንደገለጹት መውደድ ማለት መስጠት እንደሆነ፣ እንዲሁም ከድሆች በመጀመር ለጎረቤታችን ደስታን ሳናመጣ እውነተኛ ደስታ ሊኖር እንደማይችል ገልጸው ይህ በመሆኑ ምክንያት ድሆችን እንደ አሳሳቢ ጉዳይ መነሻ ሳይሆን እንደ ወንድሞቻችንና እህቶቻችን በመመልከት ሁሉም ሰው ከድሆች ጋር ትስስር እንዲፈጥር አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 25 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ መስከረም 26 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሪያ ካህናትና መነኮሳት የእርቅ ምስክሮች እንዲሆኑ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሴቶች በቫቲካን ውስጥ የሚያበረክቱት አስተዋጽኦ ሊደነቅ እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የጋና የገዳማውያን የበላይ አለቆች በ2026ቱ ጠቅላላ ጉባኤ ላይ ለሚስዮናዊ ሥራ ዘላቂ የገንዘብ ድጋፍ በሚገኙባቸው መንገዶች ዙሪያ እንደሚዋዩ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመቀጠልም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሪያ ካህናትና መነኮሳት የእርቅ ምስክሮች እንዲሆኑ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከደቡብ ኮሪያ ካህናትና መነኮሳት ጋር በቫቲካን ተገናኝተው ባስተላለፉት መልእክት በደቡብ ኮሪያ መዲና ሴውል ከሐምሌ 27 እስከ ነሐሴ 2 2019 ዓ.ም ድረስ በሚካሄደው የዓለም ወጣቶች ቀን ላይ የሚሳተፉት በሙሉ የኮሪያ ሰማዕታትን እምነት ተቀብለው በዓለም ላይ እንደሚያሰራጩት ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስከረም 25 2019 ዓ.ም ተምህረት በቫቲካን ውስጥ ላገኙአቸው የኮሪያ ካህናት ገዳማውያንና ገዳማውያት ባስተላለፉት መልእክት በመጪው የጎርጎሮሳውያኑ 2027 ዓ.ም ተምህረት በሴውል በሚካሄደው የዓለም ወጣቶች በዓል ላይ የሚገኙት ወጣቶች የተስፋ ምስክሮች እንድትሆኑ እንዲሁም በተከፋፈለው የኮሪያ ባህረ ሰላጤ የሰላም ገንቢዎች እንድትሆኑ እመኛለሁ ሲሉ ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ይህን መልእክት ያስተላለፉት በቫቲካን ለተገኙት ወደ 170 ለሚጠጉ አባላት ሲሆን ከነዚህ መካከል ብዙዎቹ መጪውን የዓለም ወጣቶች ቀን በማዘጋጀት ሂደት ላይ የተሳተፉ መሆናቸው ታውቋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው በኮሪያ የተቀበሉት እምነት አዲስ የሚስዮናዊነት ጉልበት ሊያስገኝላቸው እንደሚችል በመግለጽ ከሩቅ የመጣችሁ ብትሆኑም ይህ ቤታችሁ ነው ብለዋል። ኮሪያ ባንድ ወቅት የሚስዮናዊነት ሥራ የሚከናወንባት ምድር እንደነበረች አስታውሰው ዛሬ ግን የሚስዮናውያን መኖሪያ እንደሆነችና ይህም በኮሪያ ሰማዕታት እምነትና መስዋዕትነት ላይ የተመሠረተ እንደሆነ ያስረድተዋል። ቀጣዩ የዓለም ወጣቶች ቀን ይህን ሁሉ ግልጽ ያደርገዋል ሲሉ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዓለም ዙሪያ የተውጣጡ ወጣቶች ወንጌል በሰማዕታት ምስክርነት ስር ወደ ሰደደባት ምድር እንደሚመጡ ገልጸው ይህም ባለፈው ትዝታና በመጪው ጊዜ መካከል የሚደረግ ታላቅ ግንኙነት እንዲሆን እንደሚፈልጉና ሰማዕታቱ ለአዲሱ ትውልድ ያስተላለፉትን እምነት ወጣቶች ወደ ዓለም ሁሉ ለማድረስ ይቀበሉታል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበዓሉ ዝግጅት ላይ ለተሳተፉት በሙሉ ባቀረቡት ጥሪ ወጣቶችን ማዳመጥ፣ አብሯቸው መጓዝና ኢየሱስን መከተል ነጻነትን እንደማይቀንስ ይልቁንም ወደ ሙሉነት እንደሚያመጣቸው፣ እምነት ሕይወትን እንደማይገድብ ይልቁንም ለሰፊው አድማስ የሚከፍት መሆኑን እንዲረዱ መርዳት ያስፈልጋል ብለዋል። ኢየሱስ ክርስቶስ አይዟችሁ እኔ ዓለምን ድል አድርጌዋለሁ ያለውን በልባቸው ይዘው ለዓለም ወጣቶች ቀን በታላቅ ጉጉት እንዲዘጋጁ አሳስበዋል። የኮሪያ ሰማዕታት ይህንን በሚገባ እንደተረዱ ገልጸው ተስፋቸው በተመቻቸ ሁኔታ ላይ በነበረበት ሳይሆን ኢየሱስ ክርስቶስ አስቀድሞ ድል ባደረገው እርግጠኝነት ላይ የተመሠረተ ነበር ብለዋል። በኮሪያ ውስጥ ያለች ካቶሊካዊት ቤተ ክርስቲያን በሰማዕታት ምስክርነት ያደገች ናት ብለው ቅዱስ አንድሪው ኪም ቴጎን፣ ቅዱስ ጳውሎስ ቾንግ ሃሳንግና ሌሎችንም ጨምሮ የኮሪያ ሕዝብ በዘመናት ታሪክ ውስጥ እጅግ አስደናቂ የመንፈስ ጥንካሬ ማሳየቱን፣ ስደትን፣ ጦርነትን፣ ድህነትንና መለያየትን ተቋቁሞ እንደገና በመነሳት ወደፊት መመልከት መቻሉን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንግዶቹ ከኢየሱስ ክርስቶስ ጋር ያላቸውን ወዳጅነት እንዲያደንቁትና እንዲንከባከቡት አሳስበው ይህም ለወንድማማችነት እንደሚያዘጋጃቸው፣ ከተለያዩ ሀገር ስብከቶች፣ ተቋማት፣ ማኅበራትና ልምዶች የመጣችሁ በመሆናችሁ የሲኖዶሳዊነት ምንጭ ለመሆን ያስችላችኋል ብለዋል። በመቀጠልም በሲኖዶሳዊት ቤተ ክርስቲያን ውስጥ የሚገኝ ወንድም፣ እህት ወይም የመንፈሳዊ ጉዞ አጋር ፈጽሞ ተቀናቃኝ ሊሆን እንደማይችል ገልጸው ይህም እንደ ኮሪያ ባህረ ሰላጤ በተለይም እስከ ዛሬ ድረስ የመከፋፈልን አስከፊ ቁስል ለተሸከሙት አካባቢዎች እጅግ አስፈላጊ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም አዲስ የግንኙነት መንገዶች እንዲከፈቱ፣ የሰላም ወንጌል በኮሪያ ባህረ ሰላጤና በመላው ዓለም በነጻነት እንዲሰበክ በኅብረት መሥራታችንንና መጸለያችንን እንቀጥል ሲሉ በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሴቶች በቫቲካን ውስጥ የሚያበረክቱት አስተዋጽኦ ሊደነቅ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሥራ ቦታ የሚነሱ ችግሮችን ለመፍታት ውይይት አስፈላጊ እንደሆነ ገልጸው በቫቲካን ውስጥ የሴቶች መገኘት ከጊዜ ወደ ጊዜ ዕውቅና ሊሰጠውና ሊደነቅ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ለሚገኙ የሴቶችና የምዕመናን ሠራተኞች ማኅበራት ተወካዮች ሰኞ መስከረም 25 2019 ዓ.ም ባደረጉት ንግግር በቫቲካን ውስጥ የሴቶች መኖር ከጊዜ ወደ ጊዜ ዕውቅና ሊሰጠውና ሊደነቅ የሚገባ ጠቃሚ ዕድል ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሴቶች ለሰዎች ግንኙነቶች ልዩ የሆነ ግንዛቤን ማምጣት ብቻ ሳይሆን ከሴቶች ልምድና አመለካከት የሚመነጩ ሰፊ የሰው ልጅ የሙያና የአእምሮ ብቃቶችን ይዘው እንደሚመጡ ተናግረዋል። ቀጥለውም የነርሱ ሙያዊ ብቃት የማስተዋል ችሎታ ፈጠራና ተግባራዊ ያካሄድ የነዚህን ተቋማት ህይወት የሚያበለጽጉ ከመሆናቸውም በላይ ስለ እውነታውና ስለሚያጋጥሙ ተግዳሮቶች ሰፋ ያለ አመለካከት እንዲኖር ያግዛል ብለዋል። በተለይም የሰው ሰራሽ አስተውሎት ያመጣ ባለው ለውጥ ለሰው ልጅ የማይተካ ማዕከላዊነትና የማይገረሰስ ክብር አጽንኦት ሰጥተዋል። የሰው ልጅ ታላቅነት የተሰኘ የመጀመሪያውን ሐዋርያዊ ሰነዳቸውን በመጥቀስ ሥራ ውጤት ማስገኛ መንገድ ብቻ ሳይሆን የህይወታችንን ክብር የሚገልጽና የሚያጎለብት ነው ብለዋል። በተለይም በቫቲካን ውስጥ ሁለት መሰረታዊ ዋጋ ያላቸው ጽንሰ ሐሳቦች እነርሱም ማህበረሰብንና አንድነትን ማጉላት እጅግ አስፈላጊ እንደሆነ ገልጸው ለሚያስቧቸው ነገሮች እጅግ ቅርብ የሆኑ ጉዳዮች መሆናቸውን ተናግረዋል። ርዕሰ ሊቃነ ጳጳሳትን በስራቸው አማካኝነት አስተዋጽኦ የሚያደርጉ በሙሉ የቤተ ክርስቲያን ማህበረሰብን እንደሚመሰርቱ ገልጸው እንዲሁም ኢየሱስ ክርስቶስ ለሐዋርያው ቅዱስ ጴጥሮስ እና ለተተኪዎቹ በአደራ በሰጠው ተልእኮ ውስጥ በመሳተፍ ሁሉም በእኩል ክብር ለአንድ አይነት ተልእኮ አስተዋጽኦ እንደሚያበረክቱ ተናግረዋል። ቀጥለውም የሰራተኛ ማህበራቱ ይህንን መንፈስ በማጎልበት ረገድ ጠቃሚ ሚና ሊጫወቱ እንደሚችሉ ተናግረው ነገር ግን ወደ ግጭት ወይም አለመግባባት አቅጣጫ መሄድ እንደሌለባቸው አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው በሥራ ቦታ ችግሮች ሲፈጠሩ በእምነትና በብልሃት የሚከናወን የውይይት ዘዴ ወደፊት ለመራመድ ዋና መንገድ ሆኖ እንደሚቀጥል አስረድተው እርሱም በሁሉም ደረጃዎች ውይይትን ማነቃቃትና ማደስ በሚለው የመጀመሪያ ሐዋርያዊ መልእክታቸው አማካኝነት ለመላው ቤተ ክርስቲያን እንዲሁም መልካም ፈቃድ ላላቸው ሰዎች በሙሉ ያቀረቡት ጥሪ እንደነበር ተናግረዋል። ይህ የቤተ ክርስቲያን ጥሪ ወሳኝ አካልና በሰዎች መካከል በሰላም አብሮ ለመኖር የሚያስችል ዋና መሳሪያ ነው ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ይህንን ጉዞ በጋራ ስንጓዝ ሰዎች ለብዝበዛ የማይዳረጉበት ወይም ወደ ጎን የማይገፉበት ይልቁንም እርስ በርስ የምንደጋገፍበትና የእያንዳንዱን ሰው ዋጋና ችሎታ የምናከብርበት እንዲሁም የቅሬታና የቂም ምንጮችን የምናስወግድበት የሥራ ማኅበረሰብን ለመገንባት እንተጋለን ብለዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የጋና የገዳማውያን የበላይ አለቆች በ2026ቱ ጠቅላላ ጉባኤ ላይ ለሚስዮናዊ ሥራ ዘላቂ የገንዘብ ድጋፍ በሚገኙባቸው መንገዶች ዙሪያ እንደሚወያዩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በጋና የሚገኙ የገዳማውያትና የገዳማውያት የበላይ አለቆች ባለፈው ሳምንት መገባደጃ ላይ በተጀመረው የጎረጎሳውያኑን የ2026 ዓመተ ምህረት የጋና የገዳማውያን የበላይ አለቆች ዓመታዊ ጠቅላላ ጉባኤ ላይ በሀገሪቱ ላይ ያላቸውን ተልእኮ በዘላቂነት ለማስቀጠል በሚችሉባቸው መንገዶች ዙሪያ ሰፋ ያለ ውይይት ማድረጋቸው ተነግሯል። ከመስከረም 24 እስከ 30 ቀን 2019 ዓመተ ምህረት በሐዋ ሀገረ ስብከት እየተካሄደ የሚገኘው ጠቅላላ ጉባኤው ወደ ዘላቂ ተልእኮ የሚወስዱ የሲኖዳል መንገዶች በተስፋ አብሮ መጓዝ በሚል መሪ ቃል መዘጋጀቱ

0: በሙሉ በውጪ ለጋሾች የገንዘብ ድጋፍ ላይ የሚመሰረቱ በርካታ የገዳማት ማህበረሰቦች መኖራቸውን ጠቁመው በዚህ ምክንያት ይህ የገንዘብ ድጋፍ ሲቆም ከፍተኛ ችግር እንደሚከሰት ተናግረዋል። አባ ዴኒስ አክለውም ጉባኤው ለገዳማውያት ያሉትን እድሎች እንዲሁም ትብብርን ለማጠናከር የሚረዱ መንገዶችን እንደሚጠቁም ገልጸው እንደ ጉባኤ በጋራ እንዲሁም የተለያዩ ልዩ ጸጋዮች ያሏቸውን እንደ ገለልተኛ ጉባኤዎች በተናጠል ተልእኳችንን ለማስቀጠል በሲኖዶሳዊ መንፈስ እንዴት መተባበር እንደምንችል በተመለከተ ተጨባጭ ውሳኔዎችንና ሐሳቦችን እንደሚቀርቡበት በጉጉት ጠብቃለሁ ብለዋል። ከዚህም በተጨማሪ ለአገልግሎት የተለዩ ወጣት ትውልዶችን ክህሎት በአግባቡ የመጠቀምን አስፈላጊነት አጉልተው ያነሱት ካህኑ ለመንፈሳዊ አገልግሎት ራሳቸውን የወሰኑ ወጣቶች ትውልዶችን ክህሎትና ተሰጥኦ እንዴት መጠቀም እንደሚቻል እንዲሁም ለተሰጠን ተልእኮ ስኬት እንዲረዱና ያለንን ውስን ሀብት በተሻለ ውሳኔ እንዲያስተዳድሩ ማብቃት የሚቻሉባቸው መንገዶች ማመላከት ተገቢ መሆኑን አሳስበዋል። ባዴኒስ በተጨማሪም የተለያዩ ማህበረሰቦች የተለያዩ ሀብቶች የአመራር አቅምና የሙያ ክህሎት እንዳሏቸው ጠቁመው በዚህ ምክንያት ከእነዚያ አካላት ጋር ትብብር የማድረግን አስፈላጊነት በመግለጽ ብዙዎቻችን ንብረቶች አሉን፣ ነገር ግን ለተልእኳችን ስኬት እነሱን እንዴት በአግባቡ መጠቀም እንዳለብን የሚመሩን ብቁ አስተዳዳሪዎች የሉንም ያሉ ሲሆን አንዳንዶች የአመራር ብቃት ቢኖራቸውም የሚያስፈልገው ሀብት እንደሌላቸው ሌሎች ደግሞ አመራርም ሆነ ሀብት ቢኖራቸውም አስፈላጊ ሐሳብና ክህሎት እንደሚጎድሏቸው አመላክተዋል። ለሃይማኖታዊ አገልግሎት ራሳቸውን የለዩ ሰዎች የውጭ እርዳታ የሚያበረክተውን አስተዋጽኦ እውቅና ከመስጠት ጎን ለጎን አሁን ያለው ሁኔታ የበለጠ ፈጠራን እንደሚጠይቅም የተናገሩት አባ ዴኒስ ከውጭ የሚገኝ እርዳታ እጅግ እንደሚጠቅማቸው በእነሱም ሆነ ሊያገለግሏቸው በተላኩባቸው ሰዎች ሕይወት ላይም በእርግጠኝነት ለውጥ ማምጣቱን ጠቁመው፣ ነገር ግን በተመሳሳይ ጊዜ ፈጠራን እንደሚያዳክም አንዳንዴም በአስተሳሰብ ረገድ ሰነፍ እንደሚያደርግም አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 26 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርዕስት ያዘጋጀነውን ይሆናል። አዘጋጅና አቅራቢ እኔው መብራቱ ኃይሌ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። የግል ተነሳሽነትና የንግድ ሥራ ተነሳሽነት የቤተ ክርስቲያን ማኅበራዊ አስተምሮ በኢኮኖሚ ረገድ ያለው የሰው ነጻነት ሊዳብርና ሊጠበቅ የሚገባው መሠረታዊ እሴትና የማይጣስ መብት እንደሆነ ይገነዘባል። ማንኛውም ሰው ኢኮኖሚያዊ ተነሳሽነትን የማራመድ መብት አለው። ማንኛውም ሰው ክህሎቱን ሕጋዊ በሆነ መልኩ ተጠቅሞ ሁሉንም ሰው ለሚጠቅም ሀብት ግኝት አስተዋጽኦ ማበርከትና የድካሙን ፍሬ ማግኘት አለበት። ይኸውም የቤተ ክርስቲያን ትምህርት የኢኮኖሚያዊ ተነሳሽነትን መብት ከማዳከም ወይም ከመካድ የሚመነጩ አሉታዊ ውጤቶች እንዳሉ ያስገነዝባል። ተሞክሮ እንደሚያሳየን ይህንን መብት መካድ ወይም በህብረተሰብ ውስጥ ሁሉንም ሰው እኩል እናደርጋለን በሚል ፈሊጥ የተነሳ መብትን መገደብ የተነሳሽነትን መንፈስ ማለትም የዜጋን የፈጠራ ባለቤትነትን ይቀንሳል ወይም ሙሉ በሙሉ ያጠፋል። ከዚህ አንጻር በኢኮኖሚ መስክ ያለው ነጻና ኃላፊነት ያለበት ተነሳሽነት የሰዎችን የፈጠራ ባለቤትነትና ተዛማጅነት የሚያሳይ ተግባር ነው ማለት ይቻላል። ስለዚህ እንዲህ አይነቱ ተነሳሽነት በቂ ቦታ ሊሰጠው ይገባል። መንግስታት ተነሳሽነትን የመገደብ የሞራል ግዴታ የሚኖራቸው የጋራ ጥቅምን ለማራመድና በኢኮኖሚ ተግባር ወይም በአፈጻጸሙ መካከል ያለመጣጣም ሁኔታዎች ሲከሰቱ ብቻ ነው። በንግድ ሥራ መስክም ቢሆን ተነሳሽነት የሰብአዊ ተግባር ዋና አካል ነው። ይህም በተለይ የሚከሰተው በእቅድና አዲስ ሐሳቦችን በማመንጨት አካባቢ ነው። እንዲህ

0: አይነቱ የማምረት ጥረት ማቀነባበር የሚፈጅበትን ጊዜ ማቀድ ማርካት ካለበት ፍላጎት ጋር አወንታዊ በሆነ መንገድ የተጣጣመ መሆኑን ማረጋገጥ እና አስፈላጊውንና ሊደርስ የሚችለውን አደጋ መቀበል ይህ ሁሉ በዛሬው ህብረተሰብ ውስጥ የሀብት ምንጭ ሆኗል። ስለዚህ ስርዓት የያዘና ፈጠራ ያለበት የሰው ስራ ሚና የዚህም ስራ ዋና አካል የሆነው ተነሳሽነትና ስራን የመምራት ችሎታ ይበልጥ ግልጽና ወሳኝ የሆነ ይሄዳል። በዚህ የቤተ ክርስቲያን አስተምሮ ውስጥ የሰው ዋና ሀብቱ ራሱ ሰው ነው። አእምሮ የምድርን የማምረት ኃይልና የሰው ፍላጎቶች ሊረኩ የሚችሉባቸውን የተለያዩ መንገዶች ሊያውቅ ይችላል የሚለውን እምነት ማየት እንችላለን ማለት ነው። ሀሌታዋ የንግድ ሥራና ዓላማዎቹ። የንግድ ሥራዎች ተፈላጊ ዕቃዎችንና አገልግሎቶችን በማምረት የህብረተሰብን የጋራ ጥቅም የማገልገል ብቃት ሊኖራቸው ይገባል። ቅልጥፍናን የሚያመጣና የተለያዩ ወገኖችን ፍላጎት በማርካት ላይ ባተኮረ ዕቅድ መሠረት ዕቃዎችንና አገልግሎቶችን ለማምረት ሲፈለግ የንግድ ሥራዎች ባለቤቶቻቸው ብቻ ሳይሆኑ በሥራ ለተሳተፉ ሌሎች ሰዎች እንዲሁም ለመላው ህብረተሰብ ሀብትን ይፈጥራሉ። ከዚህ ኢኮኖሚያዊ ተግባራቸው ጎን ለጎን የንግድ ሥራዎች የስብሰባ የትብብርና በሥራው ተሳታፊ የሆኑ ሰዎችን ብቃት የማሳደግ ዕድልን በመፍጠር ማኅበራዊ ተግባራትን ይፈጽማሉ። ስለዚህ በንግድ ሥራ ውስጥ ያለው የኢኮኖሚ ገጽታ ኢኮኖሚያዊ ግቦችን ለማሳካት አስፈላጊ ነው ማለት ነው። የንግድ ሥራ ዓላማ መለካት የሚገባ በኢኮኖሚያዊ ሁኔታዎችና በኢኮኖሚያዊ መመዘኛዎች መሠረት ቢሆንም ለሰውና ለህብረተሰብ ተጨባጭ እድገት የሚያስገኙ እውነተኛ እሴቶች ግን መረሳት የለባቸውም። በዚህ ግላዊ ማኅበራዊ እይታ ውስጥ አንድ የንግድ ሥራ የካፒታል ዕቃዎች ስብስብ ብቻ ሳይሆን ሰዎች ለኩባንያው ተግባራት አስፈላጊውን ካፒታል በማቅረብም ሆነ በእነዚህ ሥራዎች ውስጥ በጉልበታቸው በመሳተፍ በተለያዩ መንገዶችና በተወሰኑ ኃላፊነቶች የሚሳተፉበት የሰዎችም ስብስብ ነው። በንግድ ሥራ የተሰማሩ ሁሉ የሚሰሩበት ማኅበረሰብ ለሁሉም የሚሆን በጎ ነገርን የሚወክል እንጂ የአንድን ግለሰብ ፍላጎት ብቻ የሚያረካ መዋቅር አለመሆኑን መገንዘብ አለባቸው። ይህ ግንዛቤ ካለ እውነትም የሰውን ዘር የሚያገለግል ኢኮኖሚ ለመገንባትና በተለያዩ የሥራ ሸሪኮች መካከል እውነተኛ የትብብር ፕሮግራሞችን ለመዘርጋት ይቻላል። ለዚህም ጥሩ ምሳሌ የሚሆነው የህብረት ሥራ ማኅበራት፣ አነስተኛና መካከለኛ የንግድ ሥራዎች፣ የእጅ ሥራ ውጤቶችን የሚሸጡ የንግድ ድርጅቶችና የቤተሰብ ግብርና በመባል የሚታወቁ ድርጅቶች ናቸው። የቤተ ክርስቲያን ማኅበራዊ አስተምሮ እነዚህ ተግባራት የሥራን ዋጋ ከፍ ለማድረግ ግላዊ ማኅበራዊ የኃላፊነት ስሜትን፣ ዲሞክራሲያዊ ሕይወትንና ለገበያና ለህብረተሰብ እድገት አስፈላጊ የሆኑ ሰብአዊ እሴቶችን ለማዳበር የሚያደርጉት አስተዋጽኦ በአጽንኦት ይገልጻል። የቤተ ክርስቲያን ማኅበራዊ አስተምሮ አንድ የንግድ ድርጅት በሚገባ እየተንቀሳቀሰ ለመሆኑ ዋናው አመላካች የሆነውን የተገቢ ትርፍና ሚና ይገነዘባል። አንድ የንግድ ድርጅት ትርፋማ ሲሆን የማምረቻ ኃይሎች በሚገባ ሥራ ላይ መዋላቸውን ያመለክታል። ነገር ግን አንድ የንግድ ድርጅት ኅብረተሰቡን በሚገባ ሳያገለግል ትርፋማ ሊሆን እንደሚችል ቤተ ክርስቲያን ታውቃለች። ለምሳሌ የሂሳብ መዝገቡ ትክክል ሆኖ ነገር ግን የድርጅቱ ዋና ንብረት ባለድርሻዎች የሚዋረዱበትና ክብራቸው የሚቀንስበት ሁኔታ ሊኖር ይችላል። ይህም የሚሆነው የንግድ ድርጅቶች ሕዝቡን የሚበዘብዙ ማኅበራዊና ባህላዊ ሥርዓቶች አካል ሲሆኑና የማኅበራዊ ፍትሕን ግዴታዎች ችላ የማለትና የሠራተኞችን መብት የመጣስ አዝማሚያ ሲያሳዩ ነው። የአንድ የንግድ ድርጅት ሕጋዊ ትርፍ የማግኘት ፍላጎት በዚያው ኩባንያ ውስጥ በተለያዩ ደረጃዎች የሚሰሩ ሰዎች ክብር ከመጠበቅ ግዴታ ጋር የተጣጣመ መሆን አለበት። እነዚህ ሁለት ግቦች በምንም መልኩ እርስ በርሳቸው አይጻረሩም። ምክንያቱም በአንድ በኩል ጠቃሚ የሆኑ ሸቀጦችና አገልግሎቶችን ሳያመርቱና የኢኮኖሚያዊ ሥራ ፍሬ የሆነውን ትርፍ ሳያገኙ የድርጅቱን ሕልውና ለማረጋገጥ መሞከር እውነትነት የለውም። በሌላ በኩል ሰራተኞች ራሳቸውን ችሎታ እንዲያዳብሩ መፍቀድ በሥራ ሂደት ምርታማነትንና ቅልጥፍናን ያሳድጋል። አንድ የንግድ ድርጅት በራሱ በኩባንያው ፍላጎት ብቻ ያልታጠረ የአንድነት ማህበረሰብ መሆን አለበት። የሥራ ማህበራዊ ስነ ምህዳር መሆንና የተፈጥሮ አካባቢንም በመጠበቅ ለጋራ ጥቅም አስተዋጽኦ ማድረግ ይጠበቅበታል። በኢኮኖሚና በፋይናንስ ሥራ ተመጣጣኝ ትርፍ የማግኘት ፍላጎት ተቀባይነት ቢኖረውም ወደ አራጣ አበዳሪነት መዞር ከግብረገብ አኳያ መወገዝ የሚገባው ነው። በአራጣ አበዳሪነታቸውና በስግብግብነታቸው ማህበረሰብ ውስጥ ለወንድሞቻቸው ረሃብና ሞት ምክንያት የሚሆኑ ሰዎች ካሉ ድርጊታቸው በተዘዋዋሪ መንገድ እንደ ነፍስ መግደል ይቆጠራል።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ መስከረም 26 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሪያ ካህናትና መነኮሳት የእርቅ ምስክሮች እንዲሆኑ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሴቶች በቫቲካን ውስጥ የሚያበረክቱት አስተዋጽኦ ሊደነቅ እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የጋና የገዳማውያን የበላይ አለቆች በ2026ቱ ጠቅላላ ጉባኤ ላይ ለሚስዮናዊ ሥራ ዘላቂ የገንዘብ ድጋፍ በሚገኙባቸው መንገዶች ዙሪያ እንደሚወያዩ መነገሩን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመቀጠልም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወህሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሪያ ካህናትና መነኮሳት የእርቅ ምስክሮች እንዲሆኑ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከደቡብ ኮሪያ ካህናትና መነኮሳት ጋር በቫቲካን ተገናኝተው ባስተላለፉት መልእክት በደቡብ ኮሪያ መዲና ሴዩል ከሐምሌ 27 እስከ ነሐሴ 2 2019 ዓመተ ምህረት ድረስ በሚካሄደው የዓለም ወጣቶች ቀን ላይ የሚሳተፉት በሙሉ የኮሪያ ሰማዕታትን እምነት ተቀብለው በዓለም ላይ እንደሚያሰራጩት ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስከረም 25 2019 ዓመተ ምህረት በቫቲካን ውስጥ ላገኙአቸው የኮሪያ ካህናት ገዳማውያንና ገዳማውያት ባስተላለፉት መልእክት በመጪው የጎርጎሮሳውያኑ 2027 ዓመተ ምህረት በሴኡል በሚካሄደው የዓለም ወጣቶች በዓል ላይ የሚገኙት ወጣቶች የተስፋ ምስክሮች እንድትሆኑ እንዲሁም በተከፋፈለው የኮሪያ ባህረ ሰላጤ የሰላም ገንቢዎች እንድትሆኑ እመኛለሁ ሲሉ ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ይህን መልእክት ያስተላለፉት በቫቲካን ለተገኙት ወደ 170 ለሚጠጉ አባላት ሲሆን ከነዚህ መካከል ብዙዎቹ መጪውን የዓለም ወጣቶች ቀን በማዘጋጀት ሂደት ላይ የተሳተፉ መሆናቸው ታውቋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው በኮሪያ የተቀበሉት እምነት አዲስ የሚስዮናዊነት ጉልበት ሊያስገኝላቸው እንደሚችል በመግለጽ ከሩቅ የመጣችሁ ብትሆኑም ይህ ቤታችሁ ነው ብለዋል። ኮሪያ ባንድ ወቅት የሚስዮናዊነት ሥራ የሚከናወንባት ምድር እንደነበረች አስታውሰው ዛሬ ግን የሚስዮናውያን መኖሪያ እንደሆነችና ይህም በኮሪያ ሰማዕታት እምነትና መስዋዕትነት ላይ የተመሠረተ እንደሆነ ያስረድተዋል። ቀጣዩ የዓለም ወጣቶች ቀን ይህን ሁሉ ግልጽ ያደርገዋል ሲሉ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዓለም ዙሪያ የተውጣጡ ወጣቶች ወንጌል በሰማዕታት ምስክርነት ስር ወደ ሰደደባት ምድር እንደሚመጡ ገልጸው ይህም ባለፈው ትዝታና በመጪው ጊዜ መካከል የሚደረግ ታላቅ ግንኙነት እንዲሆን እንደሚፈልጉና ሰማዕታቱ ለአዲሱ ትውልድ ያስተላለፉትን እምነት ወጣቶች ወደ ዓለም ሁሉ ለማድረስ ይቀበሉታል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበዓሉ ዝግጅት ላይ ለተሳተፉት በሙሉ ባቀረቡት ጥሪ ወጣቶችን ማዳመጥ፣ አብሯቸው መጓዝና ኢየሱስን መከተል ነጻነትን እንደማይቀንስ ይልቁንም ወደ ሙሉነት እንደሚያመጣቸው፣ እምነት ሕይወትን እንደማይገድብ ይልቁንም ለሰፊው አድማስ የሚከፍት መሆኑን እንዲረዱ መርዳት ያስፈልጋል ብለዋል። ኢየሱስ ክርስቶስ አይዟችሁ እኔ ዓለምን ድል አድርጌዋለሁ ያለውን በልባቸው ይዘው ለዓለም ወጣቶች ቀን በታላቅ ጉጉት እንዲዘጋጁ አሳስበዋል። የኮሪያ ሰማዕታት ይህንን በሚገባ እንደተረዱ ገልጸው ተስፋቸው በተመቻቸ ሁኔታ ላይ በነበረበት ሳይሆን ኢየሱስ ክርስቶስ አስቀድሞ ድል ባደረገው እርግጠኝነት ላይ የተመሠረተ ነበር ብለዋል። በኮሪያ ውስጥ ያለች ካቶሊካዊት ቤተ ክርስቲያን በሰማዕታት ምስክርነት ያደገች ናት ብለው ቅዱስ አንድሪው ኪምቴጎን፣ ቅዱስ ጳውሎስ ቾንግ ሃሳንግና ሌሎችንም ጨምሮ የኮሪያ ሕዝብ በዘመናት ታሪክ ውስጥ እጅግ አስደናቂ የመንፈስ ጥንካሬ ማሳየቱን ስደትን፣ ጦርነትን፣ ድህነትንና መለያየትን ተቋቁሞ እንደገና በመነሳት ወደፊት መመልከት መቻሉን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንግዶቹ ከኢየሱስ ክርስቶስ ጋር ያላቸውን ወዳጅነት እንዲያደንቁትና እንዲንከባከቡት አሳስበው ይህም ለወንድማማችነት እንደሚያዘጋጃቸው ከተለያዩ ሀገር ስብከቶች፣ ተቋማት፣ ማኅበራትና ልምዶች የመጣችሁ በመሆናችሁ የሲኖዶሳዊነት ምንጭ ለመሆን ያስችላችኋል ብለዋል። በመቀጠልም በሲኖዶሳዊት ቤተ ክርስቲያን ውስጥ የሚገኝ ወንድም፣ እህት ወይም የመንፈሳዊ ጉዞ አጋር ፈጽሞ ተቀናቃኝ ሊሆን እንደማይችል ገልጸው ይህም እንደ ኮሪያ ባህረ ሰላጤ በተለይም እስከ ዛሬ ድረስ የመከፋፈልን አስከፊ ቁስል ለተሸከሙት አካባቢዎች እጅግ አስፈላጊ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም አዲስ የግንኙነት መንገዶች እንዲከፈቱ፣ የሰላም ወንጌል በኮሪያ ባህረ ሰላጤና በመላው ዓለም በነጻነት እንዲሰበክ በኅብረት መሥራታችንንና መጸለያችንን እንቀጥል ሲሉ በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሴቶች በቫቲካን ውስጥ የሚያበረክቱት አስተዋጽኦ ሊደነቅ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሥራ ቦታ የሚነሱ ችግሮችን ለመፍታት ውይይት አስፈላጊ እንደሆነ ገልጸው በቫቲካን ውስጥ የሴቶች መገኘት ከጊዜ ወደ ጊዜ ዕውቅና ሊሰጠውና ሊደነቅ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ለሚገኙ የሴቶችና የምዕመናን ሠራተኞች ማኅበራት ተወካዮች ሰኞ መስከረም 25 2019 ዓመተ ምሕረት ባደረጉት ንግግር በቫቲካን ውስጥ የሴቶች መኖር ከጊዜ ወደ ጊዜ ዕውቅና ሊሰጠውና ሊደነቅ የሚገባ ጠቃሚ ዕድል ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሴቶች ለሰዎች ግንኙነቶች ልዩ የሆነ ግንዛቤን ማምጣት ብቻ ሳይሆን ከሴቶች ልምድና አመለካከት የሚመነጩ ሰፊ የሰው ልጅ የሙያና የአእምሮ ብቃቶችን ይዘው እንደሚመጡ ተናግረዋል። ቀጥለውም የነርሱ ሙያዊ ብቃት የማስተዋል ችሎታ ፈጠራና ተግባራዊ ያካሄድ የነዚህን ተቋማት ህይወት የሚያበለጽጉ ከመሆናቸውም በላይ ስለእውነታውና ስለሚያጋጥሙት ተግዳሮቶች ሰፋ ያለ አመለካከት እንዲኖር ያግዛል ብለዋል። በተለይም የሰው ሰራሽ አስተውሎት ያመጣ ባለው ለውጥ ለሰው ልጅ የማይተካ ማዕከላዊነትና የማይገረሰስ ክብር አጽንኦት ሰጥተዋል። የሰው ልጅ ታላቅነት የተሰኘ የመጀመሪያውን ሐዋርያዊ ሰነዳቸውን በመጥቀስ ሥራ ውጤት ማስገኛ መንገድ ብቻ ሳይሆን የህይወታችንን ክብር የሚገልጽና የሚያጎለብት ነው ብለዋል። በተለይም በቫቲካን ውስጥ ሁለት መሰረታዊ ዋጋ ያላቸው ጽንሰ ሐሳቦች እነርሱም ማህበረሰብንና አንድነትን ማጉላት እጅግ አስፈላጊ እንደሆነ ገልጸው ለሚያስቧቸው ነገሮች እጅግ ቅርብ የሆኑ ጉዳዮች መሆናቸውን ተናግረዋል። ርዕሰ ሊቃነ ጳጳሳትን በሥራቸው አማካኝነት አስተዋጽኦ የሚያደርጉ በሙሉ የቤተ ክርስቲያን ማኅበረሰብን እንደሚመሠርቱ ገልጸው እንዲሁም ኢየሱስ ክርስቶስ ለሐዋርያው ቅዱስ ጴጥሮስ እና ለተተኪዎቹ በአደራ በሰጠው ተልእኮ ውስጥ በመሳተፍ ሁሉም በእኩል ክብር ለአንድ ዓይነት ተልእኮ አስተዋጽኦ እንደሚያበረክቱ ተናግረዋል። ቀጥለውም የሠራተኛ ማኅበራቱ ይህንን መንፈስ በማጎልበት ረገድ ጠቃሚ ሚና ሊጫወቱ እንደሚችሉ ተናግረው ነገር ግን ወደ ግጭት ወይም አለመግባባት አቅጣጫ መሄድ እንደሌለባቸው አሳስበዋል። ርዕሰ ሊቃነ ጳጳሳት ልዩ 14ኛ በንግግራቸው በሥራ ቦታ ችግሮች ሲፈጠሩ በእምነትና በብልሃት የሚከናወን የውይይት ዘዴ ወደፊት ለመራመድ ዋና መንገድ ሆኖ እንደሚቀጥል አስረድተው እርሱም በሁሉም ደረጃዎች ውይይትን ማነቃቃትና ማደስ በሚለው የመጀመሪያ ሐዋርያዊ መልእክታቸው አማካኝነት ለመላው ቤተ ክርስቲያን እንዲሁም መልካም ፈቃድ ላላቸው ሰዎች በሙሉ ያቀረቡት ጥሪ እንደነበር ተናግረዋል። ይህ የቤተ ክርስቲያን ጥሪ ወሳኝ አካልና በሰዎች መካከል በሰላም አብሮ ለመኖር የሚያስችል ዋና መሳሪያ ነው ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ልዩ 14ኛ በንግግራቸው ማጠቃለያ ይህንን ጉዞ በጋራ ስንጓዝ ሰዎች ለብዝበዛ የማይዳረጉበት ወይም ወደ ጎን የማይገፉበት ይልቁንም እርስ በርስ የምንደጋገፍበትና የእያንዳንዱን ሰው ዋጋና ችሎታ የምናከብርበት እንዲሁም የቅሬታና የቂም ምንጮችን የምናስወግድበት የሥራ ማኅበረሰብን ለመገንባት እንተጋለን ብለዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የጋና የገዳማውያን የበላይ አለቆች በ2026ቱ ጠቅላላ ጉባኤ ላይ ለሚስዮናዊ ሥራ ዘላቂ የገንዘብ ድጋፍ በሚገኙባቸው መንገዶች ዙሪያ እንደሚወያዩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በጋና የሚገኙ የገዳማውያትና የገዳማውያት የበላይ አለቆች ባለፈው ሳምንት መገባደጃ ላይ በተጀመረው የጎረጎሳውያኑን የ2026 ዓመተ ምህረት የጋና የገዳማውያን የበላይ አለቆች ዓመታዊ ጠቅላላ ጉባኤ ላይ በሀገሪቱ ላይ ያላቸውን ተልእኮ በዘላቂነት ለማስቀጠል በሚችሉባቸው መንገዶች ዙሪያ ሰፋ ያለ ውይይት ማድረጋቸው ተነግሯል። ከመስከረም 24 እስከ 30 ቀን 2019 ዓመተ ምህረት በሃዋ ሀገረ ስብከት እየተካሄደ የሚገኘው ጠቅላላ ጉባኤው ወደ ዘላቂ ተልእኮ የሚወስዱ የሲኖዳል መንገዶች በተስፋ አብሮ መጓዝ በሚል መሪ ቃል መዘጋጀቱ ተገልጿል። ከጠቅላላ ጉባኤው በፊት ከቫቲካን የዜና አገልግሎት ጋር ቆይታ የነበራቸው የአፍሪካ ሚስዮናውያን ማህበር አባልና የጋና የገዳማውያን የበላይ አለቆች ምክትል ፕሬዝዳንት የሆኑት አባ ዴኒስ ፖም ለጉባኤው የተዘጋጀው ጭብጥ ገዳማውያት በሀገሪቱ ላይ ያላቸውን ተልእኮ ለማቆየትና ለማስቀጠል የሚቻሉባቸው መንገዶች መፈለግ እንዳለባቸው የሚያስገነዝብ መሆኑን ተናግረዋል። ይህንን ጭብጥ ለመምረጥ መነሻ የሆነው አንዱ ምክንያት ለረጅም ጊዜ በለጋሽ ተቋማት ላይ ጥገኞች ሆነን መቆየታችንንና አሁን ደግሞ የገንዘብ አቅርቦቱ እየቀነሰ መምጣቱን በመገንዘባችን ነው ያሉት አባ ዴኒስ ህልውናቸውና ተልእኳቸው ሙሉ በሙሉ በውጪ ለጋሾች የገንዘብ ድጋፍ ላይ የሚመሰረቱ በርካታ የገዳማት ማህበረሰቦች መኖራቸውን ጠቁመው በዚህ ምክንያት ይህ የገንዘብ ድጋፍ ሲቆም ከፍተኛ ችግር እንደሚከሰት ተናግረዋል። አባ ዴኒስ አክለውም ጉባኤው ለገዳማውያት ያሉትን እድሎች እንዲሁም ትብብርን ለማጠናከር የሚረዱ መንገዶችን እንደሚጠቁም ገልጸው እንደ ጉባኤ በጋራ እንዲሁም የተለያዩ ልዩ ጸጋዮች ያሏቸውን እንደ ገለልተኛ ጉባኤዎች በተናጠል ተልእኳችንን ለማስቀጠል በሲኖዶሳዊ መንፈስ እንዴት መተባበር እንደምንችል በተመለከተ ተጨባጭ ውሳኔዎችንና ሐሳቦችን እንደሚቀርቡበት በጉጉት ጠብቃለሁ ብለዋል። ከዚህም በተጨማሪ ለአገልግሎት የተለዩ ወጣት ትውልዶችን ክህሎት በአግባቡ የመጠቀምን አስፈላጊነት አጉልተው ያነሱት ካህኑ ለመንፈሳዊ አገልግሎት ራሳቸውን የወሰኑ ወጣቶች ትውልዶችን ክህሎትና ተሰጦ እንዴት መጠቀም እንደሚቻል እንዲሁም ለተሰጠን ተልእኮ ስኬት እንዲረዱና ያለንን ውስን ሀብት በተሻለ ውሳኔ እንዲያስተዳድሩ ማብቃት የሚቻሉባቸው መንገዶች ማመላከት ተገቢ መሆኑን አሳስበዋል። ባዴኒስ በተጨማሪም የተለያዩ ማህበረሰቦች የተለያዩ ሀብቶች የአመራር አቅምና የሙያ ክህሎት እንዳሏቸው ጠቁመው በዚህ ምክንያት ከእነዚህ አካላት ጋር ትብብር የማድረግን አስፈላጊነት በመግለጽ ብዙዎቻችን ንብረቶች አሉን ነገር ግን ለተልኳችን ስኬት እነሱን እንዴት በአግባቡ መጠቀም እንዳለብን የሚመሩን በቋስተዳዳሪዎች የሉንም ያሉ ሲሆን አንዳንዶች የአመራር ብቃት ቢኖራቸውም የሚያስፈልገው ሀብት እንደሌላቸው ሌሎች ደግሞ አመራርም ሆነ ሀብት ቢኖራቸውም አስፈላጊ ሐሳብና ክህሎት እንደሚጎድለዋቸው አመላክተዋል። ለሃይማኖታዊ አገልግሎት ራሳቸውን የለዩ ሰዎች የውጭ እርዳታ የሚያበረክቱን አስተዋጽኦ እውቅና ከመስጠት ጎን ለጎን አሁን ያለው ሁኔታ የበለጠ ፈጠራን እንደሚጠይቅም የተናገሩት አባ ዲኒስ ከውጭ የሚገኝ እርዳታ እጅግ እንደሚጠቅማቸው በእነሱም ሆነ ሊያገለግሏቸው በተላኩባቸው ሰዎች ህይወት ላይም በእርግጠኝነት ለውጥ ማምጣቱን ጠቁመው ነገር ግን በተመሳሳይ ጊዜ ፈጠራን እንደሚያዳክም አንዳንዴም በአስተሳሰብ ረገድ ሰነፍ እንደሚያደርግም አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 26 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርስት ያዘጋጀነውን ይሆናል። አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። የግል ተነሳሽነትና የንግድ ሥራ ተነሳሽነት የቤተ ክርስቲያን ማህበራዊ አስተምሮ በኢኮኖሚ ረገድ ያለው የሰው ነጻነት ሊዳብርና ሊጠበቅ የሚገባው መሰረታዊ እሴትና የማይጣስ መብት እንደሆነ ይገነዘባል። ማንኛውም ሰው ኢኮኖሚያዊ ተነሳሽነትን የማራመድ መብት አለው። ማንኛውም ሰው ክህሎቱን ህጋዊ በሆነ መልኩ ተጠቅሞ ሁሉንም ሰው ለሚጠቅም ሀብት ግኝት አስተዋጽኦ ማበርከትና የድካሙን ፍሬ ማግኘት አለበት። ይኸውም የቤተ ክርስቲያን ትምህርት የኢኮኖሚያዊ ተነሳሽነትን መብት ከማዳከም ወይም ከመካድ የሚመነጩ አሉታዊ ውጤቶች እንዳሉ ያስገነዝባል። ተሞክሮ እንደሚያሳየን ይህንን መብት መካድ ወይም በህብረተሰብ ውስጥ ሁሉንም ሰው እኩል እናደርጋለን በሚል ፈሊጥ የተነሳ መብትን መገደብ የተነሳሽነትን መንፈስ ማለትም የዜጋን የፈጠራ ባለቤትነትን ይቀንሳል ወይም ሙሉ በሙሉ ያጠፋል። ከዚህ አንጻር በኢኮኖሚ መስክ ያለው ነጻና ኃላፊነት ያለበት ተነሳሽነት የሰዎችን የፈጠራ ባለቤትነትና ተዛማጅነት የሚያሳይ ተግባር ነው ማለት ይቻላል። ስለዚህ እንዲህ አይነቱ ተነሳሽነት በቂ ቦታ ሊሰጠው ይገባል። መንግስታት ተነሳሽነትን የመገደብ የሞራል ግዴታ የሚኖራቸው የጋራ ጥቅምን ለማራመድና በኢኮኖሚ ተግባር ወይም በአፈጻጸሙ መካከል ያለመጣጣም ሁኔታዎች ሲከሰቱ ብቻ ነው። በንግድ ሥራ መስክም ቢሆን ተነሳሽነት የሰብአዊ ተግባር ዋና አካል ነው። ይህም በተለይ የሚከሰተው በእቅድና አዲስ ሐሳቦችን በማመንጨት አካባቢ ነው። እንዲህ አይነቱ የማምረት ጥረት ማቀነባበር የሚፈጅበትን ጊዜ ማቀድ ማርካት ካለበት ፍላጎት ጋር አወንታዊ በሆነ መንገድ የተጣጣመ መሆኑን ማረጋገጥ እና አስፈላጊውንና ሊደርስ የሚችለውን አደጋ መቀበል ይህ ሁሉ በዛሬው ህብረተሰብ ውስጥ የሀብት ምንጭ ሆኗል። ስለዚህ ስርዓት የያዘና ፈጠራ ያለበት የሰው ሥራ ሚና የዚህም ሥራ ዋና አካል የሆነው ተነሳሽነትና ሥራን የመምራት ችሎታ ይበልጥ ግልጽና ወሳኝ እየሆነ ይሄዳል። በዚህ የቤተ ክርስቲያን አስተምሮ ውስጥ የሰው ዋና ሀብቱ ራሱ ሰው ነው። አእምሮ የምድርን የማምረት ኃይልና የሰው ፍላጎቶች ሊረኩ የሚችሉባቸውን የተለያዩ መንገዶች ሊያውቅ ይችላል የሚለውን እምነት ማየት እንችላለን ማለት ነው። ሀሌታዋ የንግድ ስራና አላማዎቹ የንግድ ስራዎች ተፈላጊ ቃዎችንና አገልግሎቶችን በማምረት የህብረተሰብን የጋራ ጥቅም የማገልገል ብቃት ሊኖራቸው ይገባል። ቅልጥፍናን የሚያመጣና የተለያዩ ወገኖችን ፍላጎት በማርካት ላይ ባተኮረ እቅድ መሰረት ቃዎችንና አገልግሎቶችን ለማምረት ሲፈለግ የንግድ ስራዎች ባለቤቶቻቸው ብቻ ሳይሆኑ በስራ ለተሳተፉ ሌሎች ሰዎች እንዲሁም ለመላው ህብረተሰብ ሀብትን ይፈጥራሉ። ከዚህ ኢኮኖሚያዊ ተግባራቸው ጎን ለጎን የንግድ ስራዎች የስብሰባ የትብብርና በስራው ተሳታፊ የሆኑ ሰዎችን ብቃት የማሳደግ እድልን በመፍጠር ማህበራዊ ተግባራትን ይፈጽማሉ። ስለዚህ በንግድ ስራ ውስጥ ያለው የኢኮኖሚ ገጽታ ኢኮኖሚያዊ ግቦችን ለማሳካት አስፈላጊ ነው ማለት ነው። የንግድ ስራ አላማ መለካት የሚገባ በኢኮኖሚያዊ ሁኔታዎችና በኢኮኖሚያዊ መመዘኛዎች መሰረት ቢሆንም ለሰውና ለህብረተሰብ ተጨባጭ እድገት የሚያስገኙ እውነተኛ ሴቶች ግን መረሳት የለባቸውም። በዚህ ግላዊ ማህበራዊ ይታ ውስጥ አንድ የንግድ ስራ የካፒታል እቃዎች ስብስብ ብቻ ሳይሆን ሰዎች ለኩባንያው ተግባራት አስፈላጊውን ካፒታል በማቅረብም ሆነ በእነዚህ ስራዎች ውስጥ በጉልበታቸው በመሳተፍ በተለያዩ መንገዶችና በተወሰኑ ኃላፊነቶች የሚሳተፉበት የሰዎችም ስብስብ ነው። በንግድ ስራ የተሰማሩ ሁሉ የሚሰሩበት ማህበረሰብ ለሁሉም የሚሆን በጎ ነገርን የሚወክል እንጂ የአንድ ግለሰብ ፍላጎት ብቻ የሚያረካ መዋቅር አለመሆኑን መገንዘብ አለባቸው። ይህ ግንዛቤ ካለ እውነትም የሰውን ዘር የሚያገለግል ኢኮኖሚ ለመገንባትና በተለያዩ የስራ ሸሪኮች መካከል እውነተኛ የትብብር ፕሮግራሞችን ለመዘርጋት ይቻላል። ለዚህም ጥሩ ምሳሌ የሚሆነው የህብረት ስራ ማህበራት፣ አነስተኛና መካከለኛ የንግድ ስራዎች፣ የእጅ ስራ ውጤቶችን የሚሸጡ የንግድ ድርጅቶችና የቤተሰብ ግብርና በመባል የሚታወቁ ድርጅቶች ናቸው። የቤተ ክርስቲያን ማህበራዊ አስተምሮ እነዚህ ተግባራት የስራን ዋጋ ከፍ ለማድረግ ግላዊ ማህበራዊ የኃላፊነት ስሜትን፣ ዲሞክራሲያዊ ህይወትንና ለገበያና ለህብረተሰብ እድገት አስፈላጊ የሆኑ ሰብአዊ እሴቶችን ለማዳበር የሚያደርጉት አስተዋጽኦ በአጽንኦት ይገልጻል። የቤተ ክርስቲያን ማህበራዊ አስተምሮ አንድ የንግድ ድርጅት በሚገባ እየተንቀሳቀሰ ለመሆኑ ዋናው አመላካች የሆነውን የተገቢ ትርፍና ሚና ይገነዘባል። አንድ የንግድ ድርጅት ትርፋማ ሲሆን የማምረቻ ኃይሎች በሚገባ ስራ ላይ መዋላቸውን ያመለክታል። ነገር ግን አንድ የንግድ ድርጅት ህብረተሰቡን በሚገባ ሳያገለግል ትርፋማ ሊሆን እንደሚችል ቤተ ክርስቲያን ታውቃለች። ለምሳሌ የሂሳብ መዝገቡ ትክክል ሆኖ ነገር ግን የድርጅቱ ዋና ንብረት ባለድርሻዎች የሚዋረዱበትና ክብራቸው የሚቀንስበት ሁኔታ ሊኖር ይችላል። ይህም የሚሆነው የንግድ ድርጅቶች ህዝቡን የሚበዘብዙ ማህበራዊና ባህላዊ ስርዓቶች አካል ሲሆኑና የማህበራዊ ፍትህን ግዴታዎች ችላ የማለትና የሰራተኞችን መብት የመጣስ አዝማሚያ ሲያሳዩ ነው። የአንድ የንግድ ድርጅት ህጋዊ ትርፍ የማግኘት ፍላጎት በዚያው ኩባንያ ውስጥ በተለያዩ ደረጃዎች የሚሰሩ ሰዎች ክብር ከመጠበቅ ግዴታ ጋር የተጣጣመ መሆን አለበት። እነዚህ ሁለት ግቦች በምንም መልኩ እርስ በርሳቸው አይጻረሩም። ምክንያቱም በአንድ በኩል ጠቃሚ የሆኑ ሸቀጦችና አገልግሎቶችን ሳያመርቱና የኢኮኖሚያዊ ስራ ፍሬ የሆነውን ትርፍ ሳያገኙ የድርጅቱን ህልውና ለማረጋገጥ መሞከር እውነትነት የለውም። በሌላ በኩል ሰራተኞች የራሳቸውን ችሎታ እንዲያዳብሩ መፍቀድ በስራ ሂደት ምርታማነትንና ቅልጥፍናን ያሳድጋል። አንድ የንግድ ድርጅት በራሱ በኩባንያው ፍላጎት ብቻ ያልታጠረ የአንድነት ማህበረሰብ መሆን አለበት። የስራ ማህበራዊ ስነ ምህዳር መሆንና የተፈጥሮ አካባቢንም በመጠበቅ ለጋራ ጥቅም አስተዋጽኦ ማድረግ ይጠበቅበታል። በኢኮኖሚና በፋይናንስ ስራ ተመጣጣኝ ትርፍ የማግኘት ፍላጎት ተቀባይነት ቢኖረውም ወደ አራጣ አበዳሪነት መዞር ከግብረገብ አኳያ መወገዝ የሚገባው ነው። በአራጣ አበዳሪነታቸውና በስግብግብነታቸው ማህበረሰብ ውስጥ ለወንድሞቻቸው ረሃብና ሞት ምክንያት የሚሆኑ ሰዎች ካሉ ድርጊታቸው በተዘዋዋሪ መንገድ እንደ ነፍስ መግደል ይቆጠራል።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።